ሳነ ዘይሬ ኩሎ ከልብነ ዛሬ ከዊኖ መሃሪ ከዊኖ ሩቅማት ከዊኖ ወብዛ ምረት ከዊኖ በባላነ ሰወረነ ወብዛ ሳሎ ወብዛ ምረቱ አቆመ ጽድቃ ጸድቀነ ንለመጠን ዘንበለ ግዛት እግዚአብሔር የዚያን የሲያባይታ ኳስሞ ለእግዚአብሔር

0: ሰላም
1: ሰላም
0: ይሁን ቅድስት ሰላም
1: ሰላም ሰላም
0: ሰላም
1: ይሁን ቅድስት ሰላም
0: ሰላም ሰላም
1: ሰላም
0: ይሁን መካነ